ለፍ ለክለመት ይደመት ሰዲት ለመት ተዘሶ ሹክደክ ሲሞት ምን ይችላል የከረባው ጉዳይ ሲነስ ሽል ሞሪታኒያ ወይ ይላው በሽ ገዚ ራዲያ ከዋህ